0: እሱ
1: ነው
0: ምንም ሰዓት ይፈልን
1: ኩቲ ጊታ
0: አዘ እስኩ ባሪማ ጥይ ባነ ምንጋ
1: እስኩ ባሪማ አኪ ባለም ደካይ ተይቀም ዝፈጣኩ አርካት ያርባታን በሚቲ ቪዲዮ ማላኝ እክኒ ታቶ እስመጋይላ